0: ሳይ
1: ክላ ዞሮ ክርንቱሶ ፓራስክራም ተበን ክሪያ ካሱ የነንድሮ ኢሽን አድ ተማይም ቢ ተምተም ከያዲ ጎንዋ ክላ ጅሬን ከያየኑ አህመድ ሳዋና ሰናዋ ነግላ ሰላም አለይኩም
2: ወአለይኩም ሰላም
1: ዋትክሊዋ
2: ዋትረ
1: ክሊያስ ለይ
2: አልহামዱሊላህ
1: እንዷ ማናኘን
2: ትትብሊን ማመት ባይ ፋቲ ማናጀን
1: እንግራ ትትብሊኑ አይ አይ አተመን አይ አንዴ ጉል ሳሚ
2: ተመን ከረይ ካሱ የፈረስረምዴ
1: አ
2: ሳይድን ቱማጎንጎንገ ስሮድን ቡኒ ዲ አንም ያላኑ ቦራ ማረ ነራ የረላር ባይ ፋዝን ነራ የላሮ ይታገታይ አማሽቱማ አፉሎ ሎኖማ ነራ አየሩ ቁዋይ ለየር ቱሉ ይሁናይ ሜና 5000
1: ገላ
2: አባባ ሜና አሲዲያ ከማ ውንዱ ፈላረ ነራ ሲዲያ ከማ ውንዱ ፈላረ ማሳና ሳና አላን ቺዳናይ ሜና አማሽቱማ ክናውዶን ሽሮ ግሉባን ዘይ ከማ ለይራ ክናው ያረ ዱፎሎ ቺዲታገታይ
1: ዮ
2: ጉል ያይ ክሬዝ ፈልዱ አራክ ጭብጭብ የሚያኝሮ ሃንዳ ኮኒ ክሬዝ
1: አራክ
2: ዱ አራክ
1: ጭብጭብ ማና አላማ ስራና እ
2: አጋና ላሰራ ጉርና ላሩ ለማ አደ ይርንቲራና ይሆን ያዋ ሱሮ ሉንጉ የርጎላ ሰኪያ
1: አ
2: ሰመንደጋና ኩይራ ተምዘ
1: ጅሪ
2: አደ ዶሊየምና ዳይ ኩራዶ ለንም ረንጉ ለንም ባዳ ከና ዩሚን
1: ከስካታ እንደ ዶሊየም ካርንጌ ዩሚን
2: ዶሊየም ካርንጌ አማሲኩማ አውዶኑ ሽሮ አብሬዲ ሰንኩማ ጂሪ ጀሚል አረ
1: አብሬዲ ጀሚል
2: አሲዲ ሰና ሰና ሲኩማ ጅምቦንዱ ፈል ኳያ ፈል ሜና ዱ ፈል ይር ያኩኑ ፈል ሜና ፈል
1: ኳያ ኩራ ኩራ ማለ
2: ጋና ዶል ሜና ዱ ፈል ይር ያክሲ ባጋሮ ቲነ ዩሚን ማ ሲኩማ ኩሩ አዎ አው ሜና ኩስኩስ ይሳቸት ዶዶ ካለ ሲድማ ነራ ዱ ፈል ሜን ዳን ወደ ሎክ አማዴሮ ጋክ ኢላላ ከሰሪ
1: እንግላች እንግላች ትብሊ ሚ እንግላ ወሽ ከሰድሮ እንግላ ተመን አንዲሮ አው አገሪ ገሪ ካዳይ ጉሉማ ጉካም ገሪ ሰላም አለይኩም
3: ሰላም አለይኩም
1: ወአለይኩም ሰላም ዱአ ማናኘን
3: ተመን ከሪያታ ሰው አላ አንደሮ ከስለዚ
1: አሚን ያ ረቢ
3: አመር ሻጎ ማንጎሮ ማላሪ ማለት
1: እንግላ አመር ሻጎ ማ አይ
3: አፕሮ ሰለኪን አንጋሎዶን ሺ ኦሆ ሳይናሪ ቢካ ቢካ አሎ ሞናጋሬጅ ላን ሹዋል ፈል ዱ ፊሊዮን ያከን ሻከዩ አቱማን ከውሱዱ ዶ ሌኮ ያቱማንና ሱዋል ሌኮ ማ ፊሊዮን ያከን ደማን ፈንዲኪምባ ከልከልና ሞናጋሬጅ ና ፈዳውየ አንጋሎ ሰማሰር ሰማ ሰለጂ
1: አይዱ ተማንድ ሱዋ የሩንዙ ካጅሪ የሩንዙራ
3: አ ካጅሬ ሮንዱ አስዋዴ ዲያቸ ስክ አው ካሱር ክጅሬ ስክ ዳይ ሳሽማ ትርን ዘውዘውሮ ሰለዲን አማካው ሶጃ ሳማ ከውዙ ፋንዛ ካፒያሮ ጋሳና ዴ ስክ ዳይ ጋና ላ ንስኪያሮ ወንዴ ኮልዛ ዋዚናን ካሮ ዳይ ጋና ንስኪያሮ ሰለዲን ከውዚያ ቸቶ ማሮ ካጅሬ ካሞ ሌኖ ማሽማ ተይዳ ዘ ንስኪያ ማሶን
1: ጅሬ እንግላ ተወናይ
3: ናሻዶኒ ሻውል ዶኒ ሽሮ ናም
1: ተመን አይ ኩሩ ሻውል
3: የዋ ሰይኩሩ ናሻዶኒ ሻውል ሽሮ ሜሶፕ ሳይናሪ
1: ሜሶፕ
3: ኳሊንዝሬነራ ዱ ፒንዲ ላሪሻ ዩየ ዳይ ኩሩ ፈልፈለ ሰይ ፒስ ኩሱሮሪን ሬታር ኦሎኔ ሰይ ፒዲዮ አንዴ ፈልፈሎ ኩሩሰነራ የርጌው ዲዮሮ ሻለዲ
1: ፈሎሶ
3: ፈሎሶነራ የርጌው ዲዮሮ ለዲ
1: የዋ
3: ሰይኩሩ ናሻዶኒ ከማ ጋሪን ኳኬሪ ቡንዝሬነራ ዱ ፒንዲን ውስኩን ሻከዩ ኮ ትርማሮ ከደንዝነራ የርኡን ፒዮን ለዲን ናላ የርኡ ሶ ሻሰለዲን
1: ዮዋ
3: ሰይኩሩ ሺዶኒ ፍላዋሪ ሙንዝነራ ዱ ፒዮን ኡሪ ሎክቱሮኒ ዳውዳውን ግምሪ ሄድን አዋ